ሐመከሽወሩ ቲባሚ ከንተካሚ ዶቃፍል ከምጋቢሙይ ፋሄ ቲመን ረስከላንገ ቲባገ ኪበይ ቃፍል ከምገ ፈርዳ ቀሽ ኩረቢሜ ፋሄ ሚየዱ ቲባገ ሎለኪ ቱኑ ሎለኬ

ሐመከሽወሩም ቲባሚ ከንተካምድ ወቃፍል ከምጋቢሙ ፈሄ ቲመን ረስከላንገ ቲባገ ኪበይ ወቃፍል ከምገ ፈርዳ ከሽ ኩረቪሚ ፈሄ ሚየዱ ቲባገ ሎለኪ ቱኑ ሎለኪ